ሰርቲ ያ ብለስነት እጃሽነት ውት ያ ብለስነት አወል ሀከተናት ባስተባል ጃንታ ሸሊዶ ሆና ወንዳር ትርዳ ነርጅሻ ሽካነ ርጅሻ ሽልወን ነርጅሽ ንካ ወርጅለውን አብደደን አልሆሪያ ነካ ነስነት አ ነርጅሽ ለጋዘዋል